እዚ ፈነወ ራድዮ ጽንዓት ማንሃይም እዩ። ራድዮ ጽንዓት ማንሃይም ኣብ ቤርሙዳ ፉንክ ብ89.6 ብ105.4 ሜጋሃርስ ንማንሃይምን ሃይድልበርግን ከባቢውን ይፍኖ። ብኢንተርነት እንትከታተሉ ከዓ www.bermudafunk.org/livestream.html ኢልኩም ክትኣትዉ ትኽእሉ ኢኹም።

ንሕናን ባንዴራን ብዛዕባ ባንዴራ ብዙሕ መግለፂታት ክወሃብ ይኽእል እዩ። ብሓፂሩ ባንዴራ ክትበሃል ከላ ሓደ ህዝብን መንግስትን ንዝኣምነሎም ምልክታታት ሕብርታትን ጠሚራ ብምሓዝ ንሓንቲ ሃገር እትውክል ሰንደቕ ወይ ሲምቦል ማለት እያ። ባንዴራ በቶም ሒዛቶም እትርከብ መሰጥቲ ምልክታታት ሕብርታትን ኣቢላ ንዜጋታት ሓንቲ ሃገር ኣብ ግዜ ሰላም ሓበንን ባህታን ኣብ ግዜ ኩናት ከዓ ትብዓትን ንመስዋእቲ ድልው ምዃንን እተስንቕ ሰንደቕ እያ። ብኣጠቓላለዩ ከምቲ ሓደ ዜጋ ብመንነት ወረቐቱ ዝልለ ሓንቲ ሃገርን ህዝብን መንግስትን እውን ብባንዴሮኦም እዮም ዝድለዩ። ባንዴራ እትሕዞም ምልክታታትን ሕብርታትን ንፅባቐ ተባሂሎም ዘይኮነ ዓሚቕ ትርጉም ንዘለዎም ነገራት ንምንፅብራቕ ዝዓለሙ እዮም። ንኣብነት ከምቲ ኩሉ ኤርትራዊ ዜጋ ዝፈልጦ ባንዴራ ኤርትራ ቀጠልያ፣ ቀይሕን ሰማያውን ሕብርታት ዝሓዘት ኮይና ኣብቲ ቀይሕ ሕብሪ ብጫ ውሉዕ ኣላ። እቲ ቀጠልያ ንመሬትና ሰማያዊ ንባሕርና ዝውክል ክኸውን ከሎ እቲ ቀይሕ ሕብሪ ድማ ንክብርን ናፅነትን ሃገር ቅድሚ ሎሚ ንዝተኸፍለን ንብድሕሪ ሕጂ እውን ክኽፈል ንዝኽእልን መስዋእቲ ወይ ደም የመልክት። እቲ ኣብ ውሽጢ ቀይሕ ሕብሪ ዘሎ እውን ንትሕዝቶ ማዕድናት ክንፀባረቕ ከሎ ምልክት ኣውሊዕ ኣብ ሰላም ንዘለና መርገፅን እምነትን ይውክል። ባንዴራ ጀርመን ከም ኣብነት እንተወሲድና እውን ካብ ልዕሊ ንታሕቲ ጸሊም፣ ቀይሕን ብጫን ሕብርታት ዝሓዘት እያ። ብኣገላልፃ ክላውስ ቪትደ ዝተባህለ ውሩይ ጀርመናዊ ወተሃደራዊ ፈላስፋ እቲ ጸሊም ንጽንኩር ኩነታት፣ እቲ ቀይሕ ንገድልን መስዋእትን፣ እቲ ብጫ ከዓ ንራህዋ ወይ ብርሃን ዝውክል ክኸውን ከሎ ጥቕልል ኣቢልካ ክግለጽ ከሎ ብጽንኩር ኩነታት ማለት ብጸሊም፣ ብገድልን መስዋእትን ቀይሕ ሓሊፍና ናብ ራህዋ ወይ ብጫ ንሰግር ማለት ምዃኑ ክላውስ ቪትፈ ይገልጽ። ግዲ ሓቂ ጀርመን ነዚ ትርጉም ባንዴራ ክልተ ግዜ ብፅቡቕ ኣብነት ያረጋጊጻቶ። ኣብ ቀዳማይ ኩነታት ዓለም ይኹን ካልኣይ ከም ሕሱም ተሳዒራን ዓንያን እያ። ኣብ ክልቲኡ ኩነታት ግን ሰብ ክኣምኖ ብዘይክእል ካብ ሓምኩሽቲ ተንስአን ብምዕባለ ልዕለቶም ዝሰዓርዎ ሃገራት ክትከውን በቂዐ። ሃገራዊ ባንዴራና ናሽናል ፍላግ ቫልዳሚር ዝተባህለ ንኡስ ዴኒማርክ ቅድሚ 800 ዓመት ኣቢላ ኣብ 1212 ብወግዒ ኣብ ኣገልግሎት ዝወዓለት። ኣብቲ ሽዑ ዝነበራ ሃገራት ድማ ኩለን ተኸተላ እሞ ኣገዳስነት ባንዴራ ኣብ ውግእ ማእከላይ ዘመን እናለዓለ መፀ። ዝኸበርኩም ሰማዕትና ኣብቲ ካልኣይ ክፋል ቅድሚ ምእታውና ብዛዕባ ንባንዴራና ኣጠቓቕማ ኣተሓሕዛ ከመይ ክኸውን ከም ዘለዎ ምስ ብፃይ ስፋፍ ሓደ ናይ ቃለ መሕተት ክንካይድ ኢና። ብድሕሪኡ ግን ኣብቲ ሕግታት ሓደ ብሓደ ክንኣትዎ ኢና። ሕጂ ንብፃይ ስፋፍ ቴሌፎን ደው ኢልና ክንረኽቦ ኢና። ናብ ቴሌፎን ቅድሚ ምባልና ግን መቕሩብ

0: እዚ ኸበርኩም ሰማዕትና ብፃይ ስፋፍ ኣብ ቴሌፎን ረኺብና ኣለና። ስለዚ ሰላም ብፃይ ስፋፍ፣ ንሰማዕትና ሰላም ንኽትብል ኣብ ሬድዮ ኣብ ኤር ኣቲኻ ኣለኻ።
1: መርሓባ ይቀኒየለይ።
0: ድምፂ ውስኽ እንዳበልካ ፅቡቕ ሰማዓካ ኣለኹ።
1: ሰላምታ ንኩሎም ሰማዕትና።
0: ፅቡቕ
1: ሓፋሽ ህዝብና ብሕድሪ ክጅምር መንእሰያት ክሓልፍ ብቶም ኩሎም ብፀወታ ማሕበረኩም ዘለኹም ኣብ ሽግደስ ዘለኹም ሙኽ ሰላምታ ይብፅሓልኩም። ከምኡ ውን ብሩኽ ቅነ ናፅነት ይግበረልና።
0: ፋንታስቲክ፣ ብጣዕሚ ፅቡቕ ንኩልና። ኦኬ፣ ብፃይ ስፋፍ ኣብቲ ርእስትና ክንምለስ። እቲ ብዛዕባ ባንዴራና ዘለና ክብሪ ወሰን የብሉን መግለፂ እውን የብሉን፣ ግን ኣብ ኣተሓሕዛን ኣብ ኣገባብ ኣጠቃቅማን ጉድለታት ይረአን ድዩ? ነቲ ጉድለታት ከዓ ይህን ምሂን ኢልካ መትእርራም ከዓ ባህልና እዩ። ስለዚ ብወገንካ ብዙሕ ግዜ ይሰምዓካ እየ፣ ኣብ ፅሑፍ ትፅሑፎ ኢኻ፣ ጌጋታት ክትርኢ ከለካ ብዛዕባ ባንዴራ ተገዲስካ እውን ስእልታት ትሰድድ ኢኻ እሞ ኣብ መንገዲ ራድዮ ጌርና ብዙሕ ሰብ እውን ስለ ድሰምዓና ሕጂ ከዓ መዓልትና ፅነትና ኣቀራረብ ስለ ዘሎ ብብዝሒ ስለ ንጥቀመሉ ባንዴራና ኣብ ኩሉ ስለ ንዝርግሓ ከመይ ከመይ እንተኾነ ዝሓይሽ ትጉድለታትና ብከመይ ክንእርሞ ናብኡታት ገፅና ኢና ክንከይድ። ስለዚ መእተዊ ጌርካ ናብኡ ንክትኣቱ
1: ሃራይ ይኸኒ የለ ዝዕድል ስለ ዝሃብካኒ
0: ፀገም የለ።
1: ካልኣይ እውን ኣብዝ ሓለፈ ዋዕላ ናይ መንእሰያት ኣብ ጀኔባ ዝነበረ ኣብኡ ንዛዕባ እዚ ገሊፀዮ ነይረ ነቶም ኩሎም መንእሰያት ልዕሊ 600 ዝኾኑ ከምኡውን ኣባላት ቤት ፅሕፈታትና ኩሎም ኣብኡ ነይሮም ካድራት። እቲ ንሪኦ ዓመት ዓመት በዓል ናፅነት ይመፅ እንከልኦ ቶርታ ኢና ንገብር፣ ኣብታ ልዕሊ ቶርታ ከዓ መንዴራ ናይ ኤርትራ ኢና ንስእል። ፀኒሕና ኩሉ ሰብ ተኣኪቡ ኩሉ ብኡ ዘሎ ተኣኪቡ ሻምፒዮን ይኸፍቱ ገሌ ይኸፍቱ ንዓዓ ከዓ ብኻራ ጌርና ነታ መንዴራና ንቆርፃ ማለት እዩ። እዚ ጉቡእ ኣይኮነን። ምክንያቱ መንዴራኻ ምስልኻ እያ፣ መንዴራ ከዓ ብደም ዝመፀት እያ፣ መንዴራ መግነዜት ናይ ሰማታትና እያ። እዚ ኩሉ እናፈለጥና ካብ ፍቅሪ ዝተላዓለ እዩ እቲ ዝርአ ዝነበረ ተግባራት እምበር ብክፉ ኣይኮነን። እምበር ኣብቲ ዝሓለፈ እዋናት ኣብዚ ጀርመን ምሳና እውን እቶም ፅሪ ሃገር ዘለዉ ዝነበሩ ወይ ከዓ እቶም ኣድሓርሓርቲ ወይ ምስ ፀላኢ ኮይኖም ነታ መንዴራና ገሊኦም የንድዝዋ ገሊኦም ከዓ ኣውዲቆም ኣብ መሬት ይረግፅዋ ስእልታት እውን ይዝርጋሕ ነይሩ። እዚ ይስምዓና ነይሩ። ግን ሕጂ ሕልፍ ሓሊፉ ንዛ መንዴራና ምስኪነይቲ እቲኣቶም የንድድዋ ወይ ከዓ ይረግፅዋ ንሕና ከዓ ኣብ በዓል ናፅነት ኣብታ ክብርቲ መዓልትናትና ኣብኡ ብኻራ ጌርካ ንምቑራፃ ጉቡእ ኣይኮነን። ስለዚ እቲ ህዝቢ ከምኡ ይገብር እንከሎ ምስተኣን ፍልጠት እዩ እምበር ነታ መንደርኡ ኣናኣስዩ ማለት ኣይኮነን። ስለዚ ካብዚ ተግባራት እዚ ክንእርም ኣሎና ብዝብል እዩ።
0: ፅቡቅ
1: ተወሳኺ ክብላ ዝደሊ ኣብቲ ናይ 2015 ዝወፀ ሕጊ ኣብ ኤርትራ ብኣንቀፅ 123 እዩ ኣብቲ ናይ ገበናት ሕጊ ማለት እዩ። ንዛ መንዴራና ብሕማቅ ኣተሓሕዛ ብናይ ደይ ምስትብሃል ንኣብነት ጌጋ እንተገይሩ ነርካ ዛ መንዴራና ንግሆ ትስቀል እንኮላ ሰብ ኩሉ ጠጠው ይብል ኣብ ቤት ትምህርትታትና ከይተረፈ ኣብ ኩሉ ኤርትራ ብሃገራዊ መዝሙር ትስቀል እንኮላ ናብ ደቅና ዝሓልፍ ዘሎ ነዚ ጌጋታት እንተተገይሩ ወይ ከዓ ንዛ መንዴረና ብሕማቅ እንተተተሓሒዛ ብገበን ከም ዝሕተት ዝብል እዩ ትሕጊ። ግን 2015 ሕጂ 26 ኢና ዘሎና ኣብዚ ደገ ዘለና ንሕና ከዓ ኣብ ኩሉ ዓለም ማለት እዩ ነዚ ተርእዮታት ዝብለካ ዘለኹ ይርአ ኣሎ። ስለዚ እዚኣ ኣነ ስለ ኩሉ ሻብ ትስምዓኒ ነይራ ግን ሓደ ሓደ እዋን ካብ ንቕሓ ዝተላዓለ ዩ ኮርስ ንእዞም ሽማገሌታት ይኹኑ ብፆትና ኩሎም ብሓፈሻ ንዝበዓል ዘዳልዉ እዚ ኩሉ ገንዘብ እዚ ነታ ቶርታ ዝወፅእ ንዕኡ ገዲፍካ ነታ ቶርታካ ገዲፍካ እቲ ወፃኢታት ገንዘብ ንደቂ ሰማዕታት ንስድራ ቤት ሰማዕታት ወይ ንስንክልና ኣብኡ እንተዝኸይድ ዝሓሸ እዩ በዓልና ከዓ ብሕምባሻ ወይ ብኮጫ ክነሕልፎ ንኽእል ኢና እዚ ስለ ዝኾነ ንዛክል ክጠብ ስለ ዘሎና ኢለ ኣነ ዘቕረብክዋ እ ሕማቕ እዩ እዚ ንደቅና ይሓልፈሎ ዝባህሊ እቲ ስለዚ ደው ክንብሎ ኣሎና ዝብል እዩ ትርእቶና እተይ ዝሃብክዎ
0: ኦኬ ብፃይ ስፋፍ ናይ ብሓቂ ፅቡቕ እንዲኻ ዘለካ እቲ ሓንቲ ድጠቐስካያ ግን ብምሉኡ ኣብ ኩሉ ከተማታት ይኹን ዓድታት ከምዚ ዓይነት ነገር ክግበር ከሎ ከምዚ ዝገለፅካዮ ብግርህና ሕብርና ብጣዕሚ እቲ ሕብሪ ባንዴራና ብጣዕሚ ፅቡቕ ስለ ዝኾነ ኣብቲ ቶርታ ከዓ እቲ ፅባቐ ጥራይ ስለ ዝረአ እምበር እቲ ብድሕሪኡ ዝመፅእ ምቁርራፅ ናይቲ ቶርታ ኣይረኣይን ስለ ዘሎ ብግርህና ዝግበር ነገር ስለ ዝኾነ እዚታት ሲ ትምህርቲ መድለየ ደ ትብል ማለት ሲ ብከምዚ ጥራይ ደይኮነ ሲ ባንዴራና ሰዓቢ ክብሪ ዘለዋ ባንዴራ እያ ሕግታት እውን ኣለዉ ስለዚ ሲ ብኸመይ ኣገባቢና ክንእርሞ ብከምዚ ጥራይ እኹል ዲ ድኣ
1: ብግቡእ እዚ ሪኢኻ ኣስተምህሮ ዝኾነ ነገር ኣስተምህሮ እንዲኻ ትገብር ሰሚናራ ዲኻ ትገብር ፍሉይ መደብ ዲኻ ትገብር ኣብቲ ሓፋሽ ክዝርጋሕ ኣለዎ ከምኡውን ደቅና ከምኡውን መንእሰያትና ሕድርና እምበር ሕጂ ከማን እዚኣ ማለት የቐኒየለ እዚ ዕድል ስለ ዝሃብካኒ ብኩሉ ሰብ ይሰምዓኒ ኣሎ ምናልባት ማንሓይን ከባቢኣ ይኸውን ግን ኣብ ኩሉ ንክዝርጋሕ ናይ ግድን ማለት ኢደይ ኢድካ ኢና እዚ ነገር እዚ ክእረም ዘለዎ እዩ ክመሃር ዘለዎ እዩ ምክንያቱ እታ እዛ ውቅብቲ መንዴራና ከም ኣብነት ክነግረኩም ቆብሮስ ዝበሃል ንፈልጣ ኢና ኣብ ማእኸላይ ባሕሪ ዘላ ሜዲተረይነር ቆብሮስ ኣብ ክልተ ዝተበቐለት እያ እቲ ደቡባዊ ክፋል ናታ ግሪክ እዮም ዘለዉ እቲ ሰሜን ከዓ ቱርክ ኣለዉ ከሳብ ሎሚ እቲ መሬት ናይ እቲ ሰሜን ዘሎ ብቱርኪ እዩ ተታሒዙ ዘሎ ናፅነታት ወስድ እንኮላ እዚ ፀገም ስለዝነበረ እንታይ ክገብሩ ስለዘይፈለጡ ኣብቶ ናቶም መንዴራ ናቶም ስእሊ ቅርፂ ናይታ ደሴት ቆብሮስ እዩ ከምዚ ናህና ደምና ባሕርና ሕርሻና መዓድና ዝብል ጨርሹ የብሎምን ከምኡ ውን ኣብ ንዚ ናይ ዩጎስላቪያ ኣብቲ ኩናት ዝካየድ ዝነበረ ኣብ በዓል ቦዝኒያ ኣብ ገለ ብገለ ንሰብት ምስ ደኸመ እንታይ ሽሙኽ ክመቃቁልዎ ተዓዲ ሕድሕድ ውግእ ኣተስዮም ኣብኡ ብክንደይ ፀቕጢ በዓል ቦዝኒያ ገለ ኮፍ ኣቢሎም ናይ ሕቡራት ኣሜሪካ ወላ እዛ ጀርመን እዚኣ ወላ ዩናይትድ ኔሽን ኩሎ እዚኣቶም መፂኦም ምስሊ ናይታ ዓዲ ማብ ናይቲ ናይ ዘን ዝብለኩም ዘለኹ ክፋላት ዝነበረ ናይ ዩጎስላቪያ ንሱ እዩ ከምኡውን ክከዋክብቲ ኣለዋ እቶም ብሄራት ኣብኡ ዘለዉ ክሳብ ሕጂ ኣብ ኩናት እዮም ዘለዉ ዋላ ብበረትከ ይኹን እምበር ኣብኡ እንታይ ሽሙ ኣሎ ከምቲ ናትና ጨሪሹ ኣይከኖን ንሕና እዚኣ መንዴራና ብደምና ስለ ዝመፀት ናይ ንሕና ንበልፆም ማለት
0: እየ
1: ስለዚ ኣብዚ ኣብነታት ኣሎና እታናትና ግን እዚኣ ትኩሉ ምስሊ ናይ ሃይማኖት ዘይብላ ቁፅሪ ናይ

ዝኸበርኩም ሰማዕትና እዚ ናይ ሎም መዓልቲ ደርፍታት ብምሉ ዘቕረብናዮ ብምኽንያት መዓልቲ ድታት ንድታትና ዝጠቅስ ደርፍታት ጥራይ እዩ ዘለና ንሱ ጥራይና ተቐሪብና ዘለና። ስለዚ ካብዚ ቀፂልና ኣብታ ናይ ንድታት ትጠቅስ ፅሑፍ ናብኡ ክንኣቱ ኢና። ቅድሚያ ግን ሓንቲ ሓበሬታ ኣለና። ከም ዜና እውን ክቐርብ ዝግብኦ ትማሊ ቀዳም ናይ ወፃእተኛታት ብእኩብ ተኣኪቦም ነናቶም ልሊ ዝገብርሉ ናይ ምግብና ይኹን ናይ ሳዕስዒት ይኹን መደባት ኣብ ከተማ ማንሃይም ብውዕውዕ መንፈስ ተኻይዱ ኣብኡ ኩሎም ተምሃሮ ቤት ትምህርቲ ቋንቋ ኣዴ ከምኡውን ኣዴታት ደቂ ኣንስትዮና እውን ኣብኡ ብምክፋል ናይ ብሓቂ ፅቡቕ ዝኾነ መደብ ተኻይዱ ከም ኤርትራውያን መጠን እውን ኣብኡ ብብዙሕ እኳ ኣይንበር እምበር ተኻፋልነት ነይሩ ብዙሕ ሰብ እውን ተኻፊልዎ። እቶም ቆልዑት ከዓ ብፍላይ እቶም ተስፋ ዘለዎም ቆልዑ ብፅቡቕ ጌርካ ኣገባብ ኣወዳድባ ኣዕቢኻ ኣሰልጢንካ መዓት ስራሓት ክሰርሓ ዝኽእል ዕቑር ሓይሊ ዘለዎም ቆልዑ ኣብኡ እውን ይረኣያ ኣለዋ። ስለዚ ብጣዕሚ ፅቡቕ መደብ ከም ዝነበረ ኣብዚ ክንገልፆ ንፈቱ። ካልእ ከም ሓበሬታ ሎሚ ኣብ ቴሌቭዥን ኣኣርዴ ካብ ሰዓት 6 ፈርቓን ክሳብ 7 ርብዕን እዩ ሰዓት ከይንጋገ ኣብ ቬልት ሽፒግል ብዛዕባ ንኤርትራ ዝጠቅስ መደባት ኣሎ። ኣብቲ ኣርእስቲ ካብትና ኣርእስትናታቶም ኤርትራ ዝብል ኣብኡ ክትርኢኹም። ስለዚ ንዕኡ እውን ንካታተሎም

ጅግንነት ቀዳሞት ደቀ ንስትዮ ጓለንስተይቲ ኣደ ኮይና ንደቃ ንበዓል ቤታ ኣሕዋታን ኣሓታን ኮታን ሙሉእ ሕብረተሰብ ደኺመ ከበለት ብፍቕርን ሓልዮትን ተገልግል ርህርህቲ ፍጥረት እያ። ብዙሓት ለባማት ንጓለንስተይቲ ክገልፅዋ ንከለዉ ኣደ ብርሃን ገዛ ኣደ ዓንዲ ገዛ ኣይብልዋ። ቆልዓ ካብ ተወለደሉ ዕለታት ሒዛን ሙሉእ ዕድሚኡ ዝጓዓዘሉ ቕኑዕ መንገዲ ሂወት እተርእዮ ናይ ፈለማ መምህሩ ኣደ እያ። ኣደ ካብ ማሃይምነት ተናጊፋ ብፍልጠትን ትምህርትን ክብ ንኽትብልን ከላ ብሉፃት ንቑሓትን ለባማትን ቈልዑ ወይ ወለዶ ንሕብረተሰብ ተበርክት። እዚ ድማ ምዕቡል ሕብረተሰብ ኣብ ምምጻእ ጓል ኣንስተይቲ ዓብ ግደን እጃምን ከም ዘለዋ እዩ ዘብርሃልና። እንተኾነ እታ ክንዲዚ ዝኣክል ኣገዳስ ዘለዋ ጓል ኣንስተይቲ ወይ ኣደ ኣብ ሕብረተሰብ እቲ ዝግባእ ክብረት ይኹን ጻማ ክትረክባ ይጸንሐትን ክበሃል ይከኣል። መግዛእቲ ኣባታዊ ወይ መስፈናዊ ስርዓት ዝጠንቅኡ ድሑራት ተሓሳስባታት፣ እምነታት፣ ባህልታትን ልምድታትን ድማ ገለ ካብቶም ጓል ኣንስተይቲ ኣብ ሕብረተሰብ ግቡእ ማሕበራዊ ቦታኣ ወይ ደረጃኣ ከይትሕዝ ክዕንቅፁ ዝፀንሑን ዘለውን ምኽንያት ከም ዝኾነ ይእመን። ብዙሓት መንግስትታት ብጉዳይ ደቂ ኣንስትዮ ዝግደሰ ሓያለ ማሕበራትን ውዳባታትን ከዓ ነዚ መሓንቆታት እዚ ንምእላይ ኣብ ቀጻሊ ቓልሲ ይርከባ። ናብ ሃገርና ምልስ ኢልና ምስ ንምልከት ክንዮዚ ኣርዑት መግዛእቲ ኢትዮጵያ ንምስባር ኣብ ዝተኸያደ ልዕሊ ርብዕ ዘመን ዝወሰደ ዕጥቃዊ ቓልሲ ዝተሳተፋን መስተንክር ቅያታት ዝፈፀማን ኣሸሓት ደቂ ኣንስትዮና ኣብ ዝተፈላለየ ዘመናት ጀጋን ንሰብ ታሪክን ዝኾና ብዙሓት ደቂ ኣንስትዮ ከም ዝነበራ ናይ ዝንቶ እዩ። የግዳስ ታሪክን ቅይአንን ብግቡእ ክተተረኸ እዩ ተጎሲዩ ክሓልፍ ጸኒሑ። በዚ ከዓ ስእሊ ታሪክና ምሉእ ኮይኑ ክረአ ኣይጸንሐን ክበሃል ይከኣል። ካብቲ ብዙሕ ኣብነታት ታሪክ ደቂ ኣንስትዮ ሃገርና ውሕድ ንምጥቃስ ኣብታ ብ1905 ብኢጣልያዊ ሪፋሎ ፔሪሲ ተጻሒፋ ዝተሓትመት መረምላሽ ዘርእስታ ኣገዳሲት መጽሓፍ ተመዝጊቡ ዘሎ ዝርከብ ሓጺር ታሪኽ ኣደ ወይዘሮ ኢለን ሓጎስ ኣደ ራእሲ ወልደ ሚካኤል ሰሎሞን ምርኣይ ይከኣል። ኣብ 1837 ዓ.ም ኣይተ ሰሎሞን ኣቦ ራእሲ ወልደ ሚካኤል ብሰንኪ እርጋንን ሕማምን ክልተ መንእሰያት ኣወዳት ገዲፎም ሞቱ። ወልደ ሚካኤል ወዲ 15 ዓመት መርእድ ድማ ወዲ 14 ዓመት ነበረ። ኣይተ ሰሎሞን ክሞቱ ከለዉ ውክልና ደቆም ንበዓልቲ ቤቶም ንወይዘሮ ኢለን ሓጎስ እዮም ለበብኦም ገዲፎም። ወይዘሮ ኢለን ብዝነበረን በሊሕ ኣእምሮ ተባዕ ባህርያትን ደረጃን ክብ ናይ ምባል ድልየተን ድሕሪ ሞት በዓል ቤተን እቲ ንበኽሪ ውላደን ማለት ኣይቶ ወልደ ሚካኤል እዩ ዝብፅሖ ኢለን ዝፅበይኦ ዝነበራ ስልጣን ወይ መዝነት ናብ ደጋት ሃይለ ዝተባህሉ ብምትሕልላፉ ቅሳነት ኣይረኸባን። በዚ ከዓ ወይዘሮ ኢለን ድኻመን ከይፀብፀባ ስልጣን ንውላደ እዩ ዝግባእ ንምባል ናብቲ ሽዑ ጎይታ ትግራይ ዝነበረ ደጃሽ ውበ ኸዳ። ኣብቲ ዓዲ ብዝበፅሐ ግን ሕግን ልምድን ድማ ወይዘሮ ኢለን ዕድመ ወደን ንዓቕመ መምሕዳር ክሳብ ዝበቅዕ ኣብ ክንዲ ወደን ባዕለን ስልጣን ሒዘን ከም መሓደራ ተፈቕደለን። እቲ ዝተዋሃበ ግዝኣት ጥንታዊ ሓማስየን ማለት ክሳብ ምኽዓው ቆላ እዩ ነይሩ። ወይዘሮ ኢለን ነቲ ዝተፈቕደለን ግዝኣት ሓማስየን ንምምሕዳር ሓደ እሙን መኮንናን 10,000 ኣቢሎም ዝግመቱ ወተሃደራት ኣኸቲሉ ኣሰነየን። እዚ ውሳኔ ግን ኣሉታዊ ሳዕቤናት ይኸቲሉ። እቲ ምንታይ ሲ ብኣንጻር እቲ ዝፀንሐ ልምድን ባህልን ሓማስየን ብሰበይቲ ምምሕዳር ማለት ከም ውርደት ተቆፂሩ ስለ ዝተነፅገ ኮይኑ ድማ ጸላእተን እንዳሃዘጋ ኣብ ጉራዕ ኣድብዮም ጸኒሖም ናብ ኩናት ኣእተውወን። ተራር ሰበይቲ ብምንባረን ግን ጥቕመንን ጥቕሚ ደቀነን ንኽውሕሳ ብረት ኣብ ምልዓል እውን ኣይሰነፋን። ንኣብነት ኣብ ኩናት ዓደዝየን ባዕለን ሰራዊተን መሪሐን ኣንጻር ተቃወምተን ገጢመን ስዒረን እየን። ከምኡውን ነቲ ብድሕሪ እዚ ዝሰዓበ ኩናት ምስጓግ ኣንጻር እቶም ብኣይተ ኣሉላ ሓው ደጊያት ሃይሉ ዝተመርሐ ተቃወምቲ ባዕላ እያ ኩናት መሪሓ። ወይዘሮ ኢለን ኣብቲ ናይ ብረት ግጥም ልክዕ ከምቲ ዋዕሩ ኣንበሳ ኮራኮር ሽደና መሪሓ ናብ ሃድን ጥበባት እትመሓላለፍ ነቲ መንእሰይ ዝነበረ ውላደን ወልደ ሚካኤል ማለት ራእሲ ወልደ ሚካኤል እውን ምስአን ናብ ኩናት የውፍርኦ ነበራ። ከምኡ እናገበራ ከዓ መወዳእታ ክሳብ ኣብ ደረጃ ራእሲ ኣብፅሐኖም። ኣብ መወዳእታ ወይዘሮ ኢለን ካብ ጸላእተን ሃዲመን ኣብ ቤት መቕደስ ማለት ቤተ ክርስትያን እየን ተዓቒበን ነይረን። ኮይኑ ግን
ጸላእተን ነተና ዕቕባ ሰብኣውን ሕጋውን ክብርታት ጥሒሰን ካብ ቤት መቕደስ ኣውፂኦም ነቶም ቀንዲ ጸላእተን ኣረከብዎን ንሳቶም ከዓ ኣሲሮም ብዘስካሕክሕ ኣሳቂዮም ኣርመናዊ ብዝኾነ ኣገባብ ቀተልዎን። እቲ ዘገርም ግን ኣብ ሕብረተሰብና እቲ ብሰፊሑ ኣብ ሕብረተሰብና እቲ ብሰፊሑ ወልደ ሚካኤል ደኣ እምበር ታሪክ ወይዘሮ ኤለን ኣይኮነን ብመሰረቱ ጅግነት ናይ ወይዘሮ ኤለን እዩ ንራእሲ ወልደ ሚካኤል ከፍልጠን ኣብ ደረጃ ርእሲ ከብፅሐን ዝነበረ ቀዳሞት ወለድና ንርስቲ ማጎታል ኣንስቲ ዝበልሉ እውን በዚ ምክንያት እዩ። ዝኸበርኩም ሰማዕትና እዛ ፅሕፍቲ ናይ ብሓቂ ገዳሲት ኣብ ጋዜጣ ሓዳስ ኤርትራ ኣለኩም ተንብብዋ እንትኽእሉ ኢኹም።